አሰናዳ ተመደብ ቋንቋ ትግሪና ሰላምታና ነቅርብ ናይሎሚ ለሰላሳን ሓደ ነሓሰ መደፈነወና ቅዱስ ኣቦና ርእሰሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ዘካፈልዎ ኣስተንትኖ ቃል ኣምላኽን ቃል ቅዱስነቶም ድሕሪ ጸሎት መላእከ እግዚኣብሔርን ርእሰሊቃነ ጳጳሳት ዝሓለፈ ሰንበት ድሕሪ ቀትሪ ኣብ ክብረ በዓል እኖና ቅድስቲ ድንግል ማርያም ዘቀላይ ኣልባኖ ኣብ ዘዕረጎ መስዋዕተ ቅዳሴ ዘካፈልዎ ስብከት ቃል ኣምላኽ ዋና ጸሓፊ ርክባት ቅድስቲ መንበር ምስ ሃገራትን ኣህጉራውያን ውድባትን ብፁእ ሊቀ ጳጳሳት ፖል ሪቻርድ ጋላገር ደድሕርቲ ናብ ሃገረ ሩስያ ዘካየድዎ ሃዋርያዊ ምብጻሕ ምስ ዜና ቫቲካን ዘካየድዎ ቃለ መሕትት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር ናይ ሎሚ ዕለ 31 ነሓሰ 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ክትገብሩ ብኽብሪ ንዕድም ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ኣብ ናይ ዕለተ ሰንበት ጸሎት መላእከ እግዚኣብሔር ቅዱስ ጴጥሮስ ኣዝዩ ሰብኣዊ ባህሪ ዝነበሮ ሰብ ከም ምንባሩ መጠንን ንሕና እውን ከምናቱ ልብና ኣብ እተደናገረሉ እዋን ከይተረፈ ብሓቂ እንታይ ከም ዝስማዓና ብትሕትና ንጐይታናን መድሓኒናን ኢየሱስ ክርስቶስ ክንነግሮ ከም ዘለና ኣዘኻኺሮም ኣብ እምነትና ናብ ጸሎትናን ልብና ክደናገርን ከሎውን ከይተረፈ ብሓቂ እንታይ ከም ዝስምዓና ንጐይታናን መድሓኒናን ኢየሱስ ክርስቶስ ብትሕትና ብምንጋር ልክዕ ከም ቅዱስ ጴጥሮስ ቅንዕና ይሃልወና ብምባል ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብቲ ዝሓለፈ ሰንበት ኣብ ካስትል ጋንዶልፎ ንጸሎት መላእከ እግዚኣብሔር ኣብ ዘካፈልዎ ኣስተንትኖ ቃል ኣምላኽ ተላብዮም ኣባኡ ድማ ኣብ ናይ ምሸት ክፍለ ጊዜ ኣብ ቀላይ ኣልባኖ ኣብ እተገብረ ዑደት ቅድስቲ ድንግል ማርያም ዘቀላይ ኣልባኖ ተሳቲፎም ቅዱስ ኣቦና ኣብቲ ዘካፈልዎ ኣስተምህሮ ነቲ ጐይታናን መድሓኒናን ኢየሱስ ክርስቶስ ንደቀ መዛሙርቱ ምስጢር ናይቲ ኣብ ቀረባ እዋን ዝፍጸም ሕማማቱን ሞቱን ትንሣኤኡን ንደቀ መዛሙርቱ ከም ዝገለጸሎም ዝነግር ክፍሊ ወንጌል ጠቒሶም ኣስተንተኑ ርእሰ ሊቃነ ጳጳሳት ነቲ ጐይታ ዝበሎ ቃላት ካብቲ ብሓገዙ ንጸላእቶም ክስዕሩ ዝጽበይዎ ዝነበሩ ዕውትን ሓያልን ትንቢታዊ መስሕ ኣጸቢቑ ዝረሓቐ ከም ምዃኑ ኣፍልጡ ሃብሉ ቅዱስ ጴጥሮስ ከኣ ምስቲ ጐይታ ዝነገሮም ነገራት ከም ዘይሰማማዕ ከም ዝገለጸሉን ብሓዘንን ተስፋ ምቑራጽን ንኢየሱስ ከም ዝገንሖ ኣፍልጦ ሃብሉ ኣምላኽ ኣይበሎ ጐይታይ እዚ ስባ ፈጺሞ ኣባኻ ይኹን ክብሎ ተረኽበ በዚ ከምዚ ድማ ብዛዕባ ሰብኣዊ ባህርያትና ከም ንሓስብ ዝገብረና እዩ ቅዱስነቶም ኣስዒቦም ከም ዝበሉ ንሕና እውን ንመንገድታት ኣምላኽ ክንርድኦን ክንቅበሎን ኩሉ ሳዕ ቀሊል ኣይኮነን ብፍላይ ከኣ መንገድታት ኣምላኽ ካብቲ ናትና ኣዝዩ ርሑቕ ኣብ ዝኾነሉ እዋን ክብሉ ኣመልከቱ ብተወሳኺ እውን ኣብ ኩሉ ናይ እምነትና ኣስተንትኖት ጐይታ ክፉእ ከም ዝኾነ ጌርካ ምሕሳብ ከም ፈተና ይለዓለና እዩ ወይ እውን ካብዚ ዝገደደ ንሱ ከም ዘይሰምዓና ወይ ብዛዕባና ከም ዘይሓስብ ጌርና ክንሓስብ ንፍትን ኢና በሉ ርእሰ ሊቃነ ጳጳሳት ልዮን ወሲኾም እዚ ከምዚ ዝበለ ምጥርጣር ንቅዱስ ጴጥሮስ ምስ ኣጋጠሞ ብሃታሃታ እውን እንተኾነ ክልተ ኣገደስቲ ነገራት ከም ዝምህረና ኣጉልሑ እቲ ቐዳማይ ኣብ ከምዚ ዝኣመሰለ እዋናት እውን እንተኾነ ነቲ ምስ ጐይታ ዘሎና ርክብ ከቶ ክነቋርጾ ከም ዘይብልና እዩ በሉ ኣብ ክንድኡስ ነቲ ካባና ዝደልዮ ነገራት ንምርዳእ ዘጸግመና ምዃኑ ብምትእምማን ክንነግሮ ኣሎና ክብሉ እውን ተላበቡ እቲ ኻልኣይ ድማ ንዕዮ ኣምላኽ ፈጺምካ ዘይምፍራድ ኣብ ክንድኡስ ነቲ ብተግባራቱ ኣቢሉ ዝግለጸልና ነገራት ወላ እውን ንትጽቢትና ኣብ ዘየማልኣሉ እዋን እንተኾነ ብትሕትናን ብጸሎትን ክንሰምዕ ኣሎና በሉ ርእሰ ሊቃነ ጳጳሳት ልዮን ኣስዒቦም ከም ዝበሉ ጐይታናን መድሓኒናን ኢየሱስ ክርስቶስ ሰይጣን ካባይ ርሓቕ ኢሉ ከም ዝመለሰሉ ንዓኡን ነቶም ካልኦት ደቀ መዛሙርቱን ኣሰር ኣሰሩ ምእንቲ ክስዕቡን ገዛ ርእሶም ክኽዕዱን መስቀሎም ኣልዒሎም ክስዕብዎን ከም ዘለዎም ብምግላጽ ጴጥሮስ እውን ከምኡ ክገብር እዩ ተጸዊዑ ክብሉ ኣስተምሃሩ ርእሰ ሊቃነ ጳጳሳት ኣስተንትንኦም ብምቕጻል ቅዱስ ጴጥሮስ ነዚ ምስ ሰምዐ ነዚ ከም ሓደ ብድሆ ተቐቢሉ ነቲ ከም መድሓኒኡ ገይሩ እተቐበሎ ንዝበሎ ቃላት ክርስቶስ ኣብ ዝተረፈ ሕይወቱ ክሳብ ሰማዕትነት እውን ከይተረፈ እሙን ኮይኑ ክቕጽል ክኢሉ እዩ ክብሉ መስከሩ በዚ ምኽንያት እዚ ቅዱስ ኣቦና ነቶም ኣባኡ ተረኽቡ ምእመናን ምስ ቅዱስነቶም ሓቢሮም ንጐይታ ክልምኑ ጻውዒት ኣቕረቡሎም ንሕና እውን ልብና ኣብ እተደናገረሉ እዋን እውን ከይተረፈ ብሓቂ እንታይ ከም ዝስምዓና ጐይታናን መድሓኒናን ኢየሱስ ክርስቶስ ብትሕትና ክንነግሮ ኣብ እምነትናን ኣብ ጸሎትን ከም ቅዱስ ጴጥሮስ ቅንዕና ምእንቲ ክህልወናን ንጸሊ ክብሉ ተላበው ኣስዕባ ኣቢሎም እውን

ክቡራትን ክቡራንን ሰማዕትና ሎሚ ዕለት ሓደ መስከረም ጅማር ብረታዊ ቃልሲ ህዝቢ ኤርትራ ብምዃኑ እንኳዕ ናብዚ ክቡር ዕለት ኣብፅሓና እናበልና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት ሓደ መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ድሕሪ ቐትሪ ክፍለ ጊዜ ብምኽንያት ዓለምለኻዊ መዓልቲ ጸሎት ምእንቲ ምክንኻን ፍጥረት ኣብ ቦርጎ ስቡሃ እንተ መስዋዕተ ቅዳሴ ከም ዘዕረጉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት ሓደ መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ቀዳም ዕለት 29 ነሓሰ ብዝኣወጅዎ ሓድሽ ሕጋዊ ሰነድ ንናይ ምስራቃውያን ኣብያተ ክርስትያን ሕገ ቁንና ብዛዕባ ጉዳያት ሲኖዶስ ጳጳሳት ዝምልከት ምምሕያሽ ከም ዝገበሩ ርእሰ ሊቃነ ጳጳሳት ንተቆጻጻሪ ኮሚሽን ናይ ቤተ ረድኤት ሰብ ስቓይ ኣብ ካስትል ጋንደልፎ ተቐቢሎም ከም ዘዘራረቡ ብፁ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ናብ ዝኽሪ መበል 25 ዓመት ኣኼባታት ኣገልግሎት ዞባ ኣማዞንያ ዘመሓላለፍዎ መልእኽቲ ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ሩሜንያን ሪፓብሊካዊት ሃገረ ሞልዶቫን ብፁ ሊቀ ጳጳሳት ግሎደር ኣብ ዝኽረ በዓል ርእሰ ሊቃነ ጳጳሳት ብፁ ዮሃንስ ጳውሎስ ቀዳማዊ ኣብ ከተማ ቡካሬስት መስዋዕተ ቅዳሴ ከም ዘዕረጉ ሃገረ ኣየርላንድ ብዛዕባ ዝርርባት ናብ ሕብረት ኤውሮጳ ንምፅምባር ዝምልከት ሪፈረንደማዊ ምርጫ ከም ዘካየደት ኣብ ዝምልከቱ ቀንዳ ርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት ሓደ መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳት መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 29 ነሓሰ ኣብ ዘውፅዎ ሕጋዊ ሰነድ ነቲ ከም ተካይ ቅዱስ ጴጥሮስ ዘለዎም ስልጣን ብምጥቃም ንሲኖዶስ ጳጳሳት ናይ ምብራቃውያን ካቶሊካውያን ኣብያተ ክርስትያን ሕገ ቁንና ኣመሓይሾም ኣባኡ ድማ ነቲ ዝቖሰለ ሕብረት ንምፍዋስ ብኸበድቲ ምኽንያታት ንፓትርያርክ ካብ ስልጣኖም ብምውራድ እውን ከይተረፈ ማእሰር ሓድነቶም ኣብ ዋጋ ዕዳጋ ከይኣቱ ምእንትን ንሲኖዶስ ጳጳሳት ምብራቃውያን ኣብያተ ክርስትያን ንፓትርያርክ ካብ ስልጣኖም ናይ ምውራድ መዝነት ኣሰከምዎም። ኣብ ከምዚ ዝኣመሰለ ኩነታት ናይ ሮማ ጳጳስ ንውሳነ ሲኖዶስ ክሰምሩሉ ከም ዘድሊ ድማ ኣመልከቱሎም። ዝሓለፈ ቀዳም ዕለት 29 ነሓሰ ተሓትመ ብርእሰ ሊቃነ ጳጳሳት ልዮን መበል 14 ተኣወጀ ብመልክዕ ሕጋዊ ሃዋርያዊ ሰነድ ዝተዘርግሐ ሃዋርያዊ መልእኽቲ ንሕገ ቁኖና ናይ ምብራቃውያን ኣብያተ ክርስትያን ኣብ ቀኖናታት 106 ከምኡውን 126 ንዝርከብ ዓንቀጻት ብምምሕያሽ ንሲኖዶስ ጳጳሳት ናይ ምብራቃውያን ኣብያተ ክርስትያን ብሕጋዊ መስርሕ ሕብረቶም ብኸቢድ ምኽንያታት ክዕረ ኣብ ዘይክእለሉ ደረጃ ምስ ዝወድቕ ፓትርያርክ ናይታ ቤተ ክርስትያን ካብ ስልጣኖም ከውርድዎም ስልጣን ሃብዎም። ስለዚ ንመሰልን ቅድምናን ሃዋርያዊ መንበር ብዘይምትንካፍ ሲኖዶስ ጳጳሳት ኣብ ከምዚ ዝኣመሰለ ጉዳያት ነቲ ዝቆሰለ ሕብረት ክመልሱ ብመሰረት እተወሰነ ቆኖናታት ንፓትርያርክ ኣብ ቅድሚ ሲኖዶስ ምሉእ ብምሉእ ገዛ ርእሶም ናይ ምክልኻል መሰል ውሕስነት ብምሃብ ነቲ ዝቆሰለ ሕብረት ክመልሱ ተጸዊዖም ኣለው ክብሉ ኣመልከቱሎም። ይኹን እምበር ነቲ ሲኖዶስ ጳጳሳት ዝህቦ ውሳኔ ስምረቶም ክገልጹን ኣበው ሲኖዶስ ሕርያኦም ናይ ምግላጽ ምሉእ ነጻነት ውሕስነት ከም ዝወሃቦ ንምርግጋጽን ካብ ዝኾነ ይኹን ዘየድሊ ውሽጣዊ ወይ ግዳማዊ ጸቕጢ ናጻ ክኸውን መዝነት ናይ ርእሰ ሊቃነ ጳጳሳት ኮይኑሎ። ርእሰ ሊቃነ ጳጳሳት ከም ዝኣወጅዎ ድሕሪ ቆኖና 106 ቁፅሪ 2 ሓድሽ ሕትበ ጽሑፍ ቁፅሪ 3 ክውሰኽ ኣዚዞም ኣለዉ። እዚ ድማ ፓትርያርክ ነቲ ኣብዛ ቀኖና ተዋህቦም መዝነት እንተ ዘይፈጸሙ ሲኖዶስ ጳጳሳት ናይ ሓንቲ ፓትርያርካዊት ቤተ ክርስትያን ብሕጋዊ መስርሕ በቶም ብዕድመ ኤጲስቆጶሳዊ ስሜት ዝዓበዩ ናይ ምምራጽ መሰል ዘለዎም ጳጳስ ክጽዋዕ ይከኣል። ንሶም እውን ነዚ ሲኖዶስ ክጽውዑ እንተ ዘይከኣሉ እዚ መዝነት እዚ ናብቶም ብዕድመ ኤጲስቆጶሳዊ ስመት ካብኦም ቀጺሎም ዘለዉ ከምኡ ክገብሩ ድልዋትን ናይ ምምራጽ መሰል ዘለዎምን ጳጳሳት ይሓልፍ።
ቀኖና 126 ብተወሳኺ ብሲኖዶስ ጳጳሳት ናይ ፓትርያርካዊት ቤተ ክርስቲያን ኣፍልጦ ዝረኸበ ከቢድ ምኽንያት እቲ ብመሰረት ቀኖና 106 ቁፅሪ 1 ቁፅሪ 3 ከምኡውን ቀኖና 108 ቁፅሪ 3 እተፀውዐ ሲኖዶስ ነቶም ፓትርያርክ ካብ ስልጣኖም ክለቁ ክሓትት ይኽእል እዩ ዝብል ሓድሽ ሕትበ ጽሑፍ ብምውሳኽ ተመሓይሹ ይርከብ ኣሎ እዚ ዝስዕብ ሕትበ ጽሑፍ ከም ዘመልክቶ ከምዚ ዝኣመሰለ ሕቶ ብምቕራቡ ፓትርያርክ ካብ ስልጣኖም እንተዘይተሰናቢቶም እቶም ብዕድመ ኤጲስቆጶሳዊ ስሜት ዝዓበዩ ጳጳስ ናይ ምምራጽ መሰል ኣለዎም ብሲኖዳዊ መስርሕ ሓድሽ ኣቦ መንበር ናይ ምምራጽ ምስንዳዋት ይገብሩ እዚ ድማ ነቲ እቶም ፓትርያርክ ኣብ ቅድሚ ጉባኤ ሲኖዶስ ገዛ ርእሶም ናይ ምክልኻል መሰል ብምኽባር እንተወሓደ ክልተ ሲሶ ናይቶም መሰል ድምፂ ምርጫ ዘለዎም ኣባላት ሲኖዶስ ብስቱር ምስጢራዊ መንገዲ ድምፆም ይህቡ ክብል ይእዝዝ ንርእሰ ሊቃነ ጳጳሳት ናይ ምሕባር ሓላፍነት እውን ናይቲ ኣቦ መንበር ሓላፍነት ይኸውን ቅዱስነቶም ድማ ነቶም ፓትርያርክ ካብ መንበሮም ንምውራድ ኣብ ዝተገብረ መስርሕ ድማ ስምረቶም ክህቡ ኣለዎም ኣብ ምብራቃውያን ኣብያተ ክርስቲያን ፓትርያርክ ምስ ቤተ ክርስቲያኖም ከም ኣቦን ርእስን ኮይኖም ዝመርሕሉ ማእሰር ከምኡውን ነቲ ምስ ዝመርጾምን ዝመርሕዎን ሲኖዶስ ጳጳሳት ዘሕብሮም ጥቡቕ ርክብ ኣብ ግምት ብምእታው ኣብ መንጎኦም ዘሎ ስኒት ዘለዎ ርክብ ንፈርያም ናይ ቤተ ክርስቲያን ህይወት ኣብ ሕብረት መንፈስን ረብሓ ቤተ ክርስቲያንን ኣድላይ ምዃኑ ድማ እቲ ሓድሽ ዝተኣወጀ ሕጋዊ ሰነድ ይገልጽ ይኹን እምበር እቲ መስርሕን ሓላፍነትን ሲኖዶስ ጳጳሳት ዝቈጻጸር ቈነናታት ምብራቃውያን ኣብያተ ክርስቲያን ነቲ ኣብ መንጎ ኣቦን ርእስን ዝኾኑ ፓትርያርክን እቶም ካልኦት ጳጳሳትን ዘሎ ቅዱስ ማእሰር ሕብረት ክዕረ ኣብ ዘይክል ደረጃ ምስ ዝበጽሕ ኣብ ዝብል ኩነታት ዝኾነ ትእዛዝ ኣይህብን እዩ እዚ ድማ ከምቲ ብዙሓት ምብራቃውያን ጳጳሳት ዝደለይዎ መኣርምታ ዘድልዮ ከቢድ ጉድኣት ከየስዕብ ዝብል እዩ ዝነበረ ስለዚ በዚ ሕጋዊ ሰነድ እዚ ፓትርያርክ ካብ ስልጣኖም እንተዘይለቂቖም ኣብ መንጎ ፓትርያርክን ሲኖዶስ ጳጳሳትን ዘይዕረ ምስምማዕ ምስ ዝፍጠር ክስዕቡ ዘለዎም ሕግታት ድማ ኣብ ግብሪ ይውዕሉ እቲ ሲኖዶስ ነቲ ናብ ምክፍፋል ዝመርሖ ዘሎ ከቢድ ምኽንያታት ብምጥቃስ ኣብ ከምዚ ዝኣመሰለ ኩነታት ንሲኖዶስ መን ከም ዝጽውዕን እዚ ብኸመይ ክግበር ከም ዘለዎ ንምውሳንን ናይ ፓትርያርክ ስልጣን ንምውራድ ዘድሊ ዝበዝሐ ድምፂ ንምውሳንን ከምኡውን ናይ ፓትርያርክ መሰል ርእሰ ምክልኻል ከም ዝተዓቀበ ንምርግጋጽ ሓላፍነት ሲኖዶስ ምዃኑ ተረጋጊጹሎ እዚ ርእሰ ሊቃነ ጳጳሳት ዘቕረብዎ ውሳኔታት ንሲኖዶስ ጳጳሳት ምብራቃውያን ካቶሊካውያን ኣብያተ ክርስቲያን ንምምሕያሽ ምስ ባህርያተን ዝሰማማዕ ሓ

ምስረታት ሒዙ ዝዓመሙ ዕዮ ብዝምልከት ጸብጻባቱ ናብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ኣቕሪቡ ትማሊ ንግሆ ዕለት 31 ነሓሰ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጋንዶልፎ ኣብ ዝርከብ ጳጳሳዊ መንበሪ ገዛ ንተቆጻጻርን ኣካያድን ኮሚሽን ናይቲ ካዛ ሶሊየቮ ደላ ሶፌሬንሳ ቤተ ረድኤት ሰበ ስቓይ ኣብ እተገብረ ኣኼባ ተቐቢሎም ቤተ ረድኤት ሰበ ስቓይ ካብ ሕልሚ ቅዱስ ፒዮ በዓል ፔትረልቺና ኣብ ደቡባዊ ኢጣልያ ኣብ ሳን ጆቫኒ ሮቶንዶ ተወልደ ዓብዪ ማእከል ክንክን ጥዕና እዩ እዚ ኮሚሽን ብዕለት 27 ግንቦት 2026 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ብእተኸተመ ብናይ ኢድ ጽሑፍ እተለኣከ መልእኽቲ እዩ ተመስሪቱ ኣብቲ ትማሊ ሰኑይ ዝተኻየደ ኣኼባ ድማ ኣቦ መንበር ናይዛ ተቆጻጻሪት ኮሚሽን ማክሲሚሎ ካበሌሮ ሌዶን ኣተሓባባሪ ኣቦ መንበር ፋብዮ ጋስፓሪኒ ብፁእ ኣቡነ ፓውሎ ሩዴሊ ተካኢ ዋና ጸሓፊ ናይ ሓፈሻዊ ጉዳያት ቅድስቲ መንበርን ብፁእ ሊቀ ጳጳሳት ጆርዳኖ ፒቺኖቲ ኣቦ መንበር ምምሕዳር ሓዋርያዊ ርሻታት ቅድስቲ መንበርን ብፁእ ሊቀ ጳጳሳት ጆርጆ ፌሬቲ ሊቀ ጳጳሳት ሰበኻ ፎጃ ቦቪኖን ከምኡውን ጸሓፊ ናይዚ ኮሚሽን ፋብሪሲዮ ኮላቺ እውን ኣብቲ ኣኼባ ተሳቲፎም ኣብቲ ኣኼባ ድማ ርእሰ ሊቃነ ጳጳሳት ነቲ እዚ ኮሚሽን ንምዕባለ ዘካይዶ ዘሎ ዕዮ ክግምግሙ ኽኢሎም ብፍላይ ነቲ ኣብ ሳን ጆቫኒ ሮቶንዶ ዝርከብ ሆስፒታል ኣብ ግምት ብምእታው ብዛዕባ ቁጠባውን ገንዘባውን ኩነታት እቲ ተቋም ንምምርማርን ንነዊሕ እዋን ቀጻልነት ናይቲ ኣገልግሎት ንምርግጋጽን ዝሰማማዕ መፍትሒታት ንምልላይን ፍሉይ ኣተኩሮ ተገብረሉ እቲ ኮሚሽን ኣብዚ እዋን እዚ ንንጥፈታቱ ዝመርሕ ቀንዲ ቀዳምነት ዝውሃቦ ነገራት ኣቕሪቡ ይርከብ ምስ ሰራሕተኛታት ዘሎ ርክብ ምምሕያሽ ምስ መንግስታዊ ትካላት ሃገረ ኢጣልያ ዝግበር ምትሕብባራት ምድልዳል ኣድላይ ሃብቲ ምርካብ ከምኡውን ነቲ ቐንዲ ዕዳታት ናይቲ ተቋም በብቕሩብ ምንካይ ኣብ ዝብሉ ሓሳባት ዘተኰረ እዩ ዝነበረ እዚ ንጥፈታት እዚ ድማ ክፍሊ ናይቲ ኣብቲ ዝተመስረተሉ ብናይ ኢድ ጽሑፍ ዝተመሓላለፈ መዝነታት ናይቲ ኮሚሽን እዩ እዚ ድማ ቀጻልነት ዘለዎ ኩነታት ንምምላስን ነቲ ናይ ዳግመ ምጅማር መደባት ኣብ ግብሪ ንምውዓልን ቀጻልነት ኣገልግሎት ሆስፒታልን ዕላማታት መስራቲኡ ንምዕቃብን ዝዓለመ እዩ ርእሰ ሊቃነ ጳጳሳት ልዮን ነቲ እዚ ኮሚሽን ክሳብ ሕጂ ዝዓመሞ ዕዮታት ብጥንቃቐ ሰሚዖም ነቲ እተወስደ መንገዲ ድማ ብጥንቃቐ ንምስዓብ ቈራጽነት ከም ዝገብሩ ኣረጋገጹሎም ስለዚ እቲ ኮሚሽን ብመሰረት እቲ ተዋሃበ ተልእኾ ንጥፈታቱ ክቕጽል እዩ ነቲ እተወደበ መስራትን ስጉምትታትን ድማ ብዝያዳ ብምርማርን በብቕሩብ ኣብ ግብሪ ብምውዓልን ንሆስፒታልን ነቲ ብቅዱስ ፒዮ በዓል ፔትረልቺና ዝቖመ ኣገልግሎት ንሕሙማትን ስድራ ቤቶምን ንምፍጻም ዝጅምሮ ስራሕ ንምርግጋጽ ዝዓለመ እዩ።

ከቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ብፁዕ ካርዲናል ማይክል ቸርኒ ነቶም ተሳተፍቲ ዝኽሪ መበል 25 ዓመት ኣኼባታት ጉጅለ ተጓዓዝቲ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ኣብ ዝሓለፈ 20 ዓመትን መንፈቕን ንመንፈሳውን ኣካላውን ሰብኣውን ድሕንነት ዞባ ኣማዞንያ ብዛዕባ ተፈላለያ ትካላት ዝገብርዎ ዕዮ ምስትንታን ኣድላይ ምዃኑ ኣጉልሑ። ብፁዕ ካርዲናል ማይክል ቸርኒ ኣብ ዝኽሪ መበል 25 ዓመት ጉጅለታት ተጓዓዝቲ ዞባ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ርብዕ ዘመን ምስ ተፈላለያ ትካላት ብምትእኽኻብን ብሓባር መገሻታት ብምክያድን ንዞባ ኣማዞንያ ብምግልጋልን መልሲ ብምድላዮም ንኣምላኽ ኣመስገኑ። እዘን ዓመታት እዚኣተን ነቲ ዝሓለፈን ህልውን መጻእን ደው ንምባልን ንምስትንታንን ንምምርማርን ኣጋጣሚ ይኸፍተለን ኣሎ። ሓቀይና ክርስትያናዊ ዝኽሪ ናይ ሕልና ምርመራ እውን ክኸውን ኣለዎ ክብሉ ኣጉልሑ። በዚ ምኽንያት እዚ ኸኣዩ ፍረ ነገር እቲ ኣኼባ ኣዝዩ መሳጢ ዝኾነ ተጓዓዝቲ ጉጅለታት ኣብ ተልኾናን ህይወትናን ፍሉይ ክንክን እዩ ብዝብል ጭርሖ ምስቲ ኣብ ኣገልግሎት መንግስቲ ኣምላኽ ባህ ዘብልን ሃብትን ምድላብ ዝብል ጭርሖ እውን ዝዝክር እዩ። ብፁዕ ካርዲናል ቸርኒ ኣብ መልእኽቶም ነቶም ተሳተፍቲ ኣኼባ ሰለስተ ሕቶታት ኣቕረብሎም። ንክርስቶስ እንታይ ኢና ገይርናሉ? ንክርስቶስ እንታይ ኢና እንገብረሉ ዘለና? ንክርስቶስ ከ እንታይ

ክንገብረሉ ኢና ክብሉ ኣመልከትሎም ከም 25 ዓመት ዝኣመሰለ ዝኽሪ ንድሕሪት ምልስ ኢልና ብቕንዕናን ብሞሳን ክንርእዮ ኣድላይ እዩ። ኣበይና ቅሩባት ክንከውንን ደገፍ እንህብን ዘሎና ነቲ ኣብ ሓደጋ ዘሎ ህይወት ኣበይና እነሰንዮ ዘሎና ካብ ህዝብታት ኣማዞንያ ሓቀይና መዛርብትን ተዋሳእትን ክንኮነሉ ብምፍቃድ ካበይና ተማሂርና ኣብ መንጎ ዝተፈላለዩ ባህርያት ሕብረት ኣቑምና ናይ ምትሕብባር ሓይሊ ዝኾናሉ ስፍራ ኣበዩ በየናይ ክንበጽሖ ዘይንኽእል ምናልባት እውን ክንበጽሖ ዘይግበኣና ቦታታት ስለ ዘሎ ኣበይ ክንበጽሕ ክኢልና ኣለና። ብዙሕ ከነመስግኖ ዝግባእ እኳ እንተሃለወ ተልእኾታ ተጓዓዚት ጕጅለ ንኻልኦት ሓደ ነገር ንምምጻእ ጥራይ ዘይኮነስ ንምስማዕን ንምምሃርን ንምስጋርን ከምኡውን ንለውጢ ክፉታት ንምዃን እዩ። ብፁእ ካርዲናል ወሲኾም ሲኖዶስ ዞባ ኣማዞንያ ቤተ ክርስቲያን ጉስነታዊ ባህላዊ ስነ ኣከባብያዊ ሲኖዳዊ ምልውዋጥን ከም ዘድልያ መዘኻኸሪ ምዃኑ እውን ገለጹ። ይኹን እምበር ነዚ ተልእኾና ዘማዕርግ ቃላት ጥራይ ከም ዘይኮነ እውን ኣጉልሑ ንህይወትና ብቕንዕና ምምርማር ዘድልዮ ጭቡጥ ናይ ተሓድሶ መንገድታት ድማ እዩ ክብሉ ኣጉልሑ። ብፁእ ካርዲናል ቸርን ቀጺሎም ብዘይ ጥርጥር ኣብ ጊዜ ማለት ኣብ ህልው እዋን ኢና እንነብር ዘለና ካይሮስ ወይ ጊዜ ግን ምቹእ እዋን ኣይኮነን በሉ ኣብ ክንድኡስ ኣምላኽ ምላሽ ክንህበሉ ዝጽዋዓሉ እዋን እዩ። ዞባ ኣማዞንያ ሎሚ እውን እንተኾነ ምናልባት ካብ ቅድሚ ሕጂ ብዝያዳ ቈሲላ ትርከባላ ህዝባ ምፍርራሕን ማህሰይትን ምዝመዛን ሓድሽ ዓይነት ዓመፅን ይስከሙኣለዉ። ብፁእነቶም ወሲኾም ሓባራዊት ቤትና መጥቃዕቲ ይወርዳሎ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝተመነይዎ ንህዝቢ ኣምላኽ ናይ ምስማዕ መንገዲ ይቕጽሉ ኣለዉ። ቤተ ክርስቲያን ኣብ ዞባ ኣማዞንያ ንቕድሚት እትስጉመሉ ዘላ ስጉምትታትን ምስትውዓል እውን ይሕግዙ ኣለዉ። እንታይ እዩ እቲ ብሱል ክበሃል ዝከኣል ተሓድሶ እንታይ እዩ ዝደሊ ዘሎ እንታይ እዩ እቲ ዳግም ክጅመር ዘለዎ እንታይ እዩ ኸ ደው ክብል ዘለዎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ መጋቢት 2026 ዓመተ ምህረት ናብ ሻድሻይ ጉባኤ ቤተ ክርስቲያን ዞባ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ምስሊ ገረብ ሽዋዋኮ ናይታ ቀስ ብቐስ እተዓቢ ገረብ ምስ ጊዜ ድማ ስርዓት ኣከባብን መዕቆብን ብዙሓት ዓይነታት ህይወትን እትኸውን ኦም ኣቕረቡ። እዚ ምስሊ እዚ ነቲ ቤተ ክርስቲያን ምልክት ሓድነት እትኾነሉ ኣብ በበይኑ ዝዓይነቱን ህይወት ዝፈጥርን ዘዕቁብን ውሕስነት ዘለዎ መዕቆቢ ንኽትከውን እትጽዋዓሉ መጸዋዕታ ንኽንርዳእ ዘኽእለና መንገዲ ድማ እዩ። ርእሰ ሊቃነ ጳጳሳት ልዮን ንቤተ ክርስቲያን ኣብ ጐንቶም ዝሳቐዩ ክትመላለስ ንፍጥረት ክትሓሊ ከምኡውን ንህይወት ብዝኾነ ይኹን መንገዲ ብፍላይ ከኣ ሰብኣዊ ህይወት ክኽበር ጻውዒት ኣቕሪቦም ይርከቡ። በዚ ምኽንያት እዚ ኣገዳስነት ገጽ ኣማዞንያ ዘለዋ ቤተ ክርስቲያን ምጉላሕ ናብ ሓደ ትካላዊ ዝኾነ መግለጺ ክወርድ የብሉን። ብፁእ ካርዲናል ቸርን ኣስዒቦም ምትሕብባር ባህልታት ኣጸጋሚ እዩ ግን ከኣ ኣድላይ መንገዲ እዩ በሉ። ሎሚ እቶም ተጓዓዝቲ ጕጅለታት ሓቀይና ገጽ ኣማዞንያ ክህልዎም ማለት እንታይ ማለት እዩ? ካብቶም ምሳታቶም እንመላለስ ህዝብታት እንታይ ንምሃር ኣለና? ፍልጠቶምን ድምፆምን መንፈሳውነቶምን ውሳኔታቶምን ከመይ ዝበለ ሓቀይና ስፍራ እዩ ዘለዎ? ዞባ ኣማዞንያ ነቲ ተጓዓዛይ ዝኾነ ተልእኾና እንፍጽመሉ ባይታ ጥራይ ዘይኮነስ ኣምላኽ ወንጌል ዝሰብከሉን እንልወጠሉን ቦታ እውን ክኸውን ዝኽእል ብኸመይ እዩ? ብፁእ ካርዲናል ቸርን ቐጺሎም ነተን ቀዳሞት ክልተ ሕግታት መልሲ እኳ እንተሃቡ ነታ ሳልሰይቲ ግን ንጹር መልሲ ኣይሃቡላን። ኣብ ክንድኡስ ንኣባላት እቲ ኣኼባ ኣብ ቅድሚ ጐይታ ብሓባር ክትሜምይዎ ክዕድመኩም እደሊ ኣለኹ በሉ። እንታይ ሓድሽ ተበግሶታት ሽርክነት እዩ ነቲ ኣምላኽ ዝጸዋዓና ተልእኾ ወንጌላውነት ንምፍጻም እንጥቀመሉ ወይ እውን ከመይ ዝበለ መንገድታት እዩ? ሓድሽ ነገር ምእንቲ ክውለድ እንታይ ክመውት ኣለዎ ክብሉ እውን ሓተቱ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዝገለጽዎ ፍቕሪ ክርስቶስ ንዅሉ ሰብ ወፂኡ ብትብዓትን ብድፍረትን ምላሽ ክህቡ ከም ዝጽውዖም እውን ኣዘኻኽርዎም። ብፁእነቶም ኣብ መልእኽቶም ብኣረኣእያቶም ብጐይታ ካሓቱ ዝተፈቕደሎም ደቀ መዛሙርቲ ናብቲ ኣኼባ ከኣትዉ ጻውዒት ኣቕርብሎም እቲ መልሲ ናይ ተሳተፍቲ ጥራይ ዘይኮነስ ናይ ኵሎም ምዃኑ እውን ኣመልከትሎም። ስለዚ እዚ ዝኽሪ መበል 25 ኣኼባ ምትሕበባር ትካላት ክብረ በዓል ተሓድሶ ይኹን ናይ ተዘክሮን ምስትውዓልን ናይ ምስጋናን ናይ ሕልና ምርመራን እዋን ይኹን ክብሉ ድማ መልእኽቶም ዛዘሙ።
ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ብዕለት 30 ነሓሰ ሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ሩሜንያ ሪፓብሊካዊት ሃገረ ሞልዶቪያን ኣብ ቡካሬስት ኣብ ትርከብ ቤተ ክርስቲያን ደብረ ቅዱሰ ቅዱሳን መድሃኒ ኣለም መስዋዕተ ቅዳሴ ኣዕሪጎም። ኣብ ዘካፈልዎ ስብከት ቃል ኣምላኽ ድማ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ማለት ምስልን ቅርስን ብፁእ ኣልቢኖ ሉችያኒ ነዛ ኢጣልያዊት ቤተ ክርስቲያን ተባሂላ ትፍለጥ ኣወፈዩ። ብዕለት 26 ነሓሰ ቤተ ክርስቲያን ናይቶም ብ1978 ዓመተ ምህረት እተመርፁ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ናይ ዕለተ ሕርየቶም ዝኽረ በዓል ተኽብር። ድሕሪ ሒደት መዓልትታት ድማ ኣብ ዕለት 30 ነሓሰ እቶም ሃዋርያው ልኡኽ ቅድስቲ መንበር ናብ ሩሜንያን ሪፓብሊካዊት ሃገረ ሞልዶቪያን ዝኾኑ ብፁእ ሊቀ ጳጳሳት ጃን ፒየሮ ግሎደር ኣብ ቡካሬስት ሩሜንያ ኣብ ዝርከብ ደብረ ቅዱሰ ቅዱሳን መድሃኒ ኣለም ናይዚ ክብረ በዓል መስዋዕተ ቅዳሴ ኣዕሪጎም። ነዚ ኣጋጣሚ እዚ ብምምልካት ተቋም ሃገረ ቫቲካን ነታ ኢጣልያዊት ቤተ ክርስቲያን ተባሂላ ትፍለጥ ቁምስና ሓደ ኣይቆና ናይ ብፁእ ሉችያኒ ኣወፈየላ። ሩሜንያዊ ማሕበር ርእሰ ሊቃነ ጳጳሳት ሉችያኒ እውን ኣብቲ ክብረ በዓል ተሳቲፎም ነበሩ። ብኣማይት ዝቝጸሩ ምእመናን ድማ ኣብቲ ብሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ቡካሬስት ብፁእ ሊቀ ጳጳሳት ኣሬል ፔርካ እተሰነየ መስዋዕተ ቅዳሴ ተሳቲፎም። ብፁእ ሊቀ ጳጳሳት ኤመርተስ ኢያን ሮቡ ካህናት ናይ ክልተ ማሕበራት ናይዛ ኢጣልያዊት ቤተ ክርስቲያን ክቡር ኣባ ዳንኤል ቡላይ ከምኡውን ክቡር ኣባ ማርዮስ ብሬሾይ ከምኡውን ካልኦት ካህናት ካብ መላእ እታ ሃገር ዝመፁ እውን ኣብቲ ኣጋጣሚ ተረኺቦም ነበሩ። እዞም መበቆል ዓዶም ከተማ ቬኔስያ ዝኾኑ ብፁእ ሊቀ ጳጳሳት ጃን ፒየሮ ግሎደር ኣብቲ ዘካፈልዎ ስብከት ቃል ኣምላኽ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ናብ መንበረ ጴጥሮስ እተመርፁሉ ምሸት ዝነበረ ስምዒት ብምዝካር ካብቲ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ቀዳማዊ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ሰለስተ ኣርስታት ማለት ፍቕርን እምነትን ተስፋን ጠቒሶም ኣስተንተኑ። ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ንነፍሲ ወከፍ ዝረኸብዎ ሰብ ቈላሕታን ፍሽኽታን ፍቕርን ክልግሱ ዘኽእሎም ዓብዪ ልቢ ዝነበሮም ጳጳስ እዮም ዝነበሩ። ንኻልኦት ብፍላይ ከዓ ነቲ ጐይታ ብሕድሪ ዝሃቦም ክፍሊ ህዝቢ ኣምላኽ ብልግስን ክፉትነትን ዝቐርቡ ዝነበሩ እዮም ክብሉ እውን መስከሩሎም። ሊቀ ጳጳሳት ግሎደር ቀጺሎም ኣብዛ ከምናትና ዝኣመሰለት ዓለም ውልቃዊ ረብሓታት ጽምእ ስልጣን ምቁጽጻርን ግጭትን ምክፍፋልን ኣብ መንጎ ውልቀ ሰባትን ኣብ መንጎ ሃገራትን ኣብ ዘሎ ርክብ ከም መለለይ ዝምሰለላ ዘሎ ዓለም ምስክርነት ጭቡጥ ፍቕሪ ብፁእ ዮሃንስ ጳውሎስ ቀዳማዊ ወትሩ መሳርሒ ዕርቅን ሕብረትን ፍቕርን ንክኸውን ዘተባብዓና እዩ በሉ። ልኡኻት ተቋም ሃገረ ቫቲካን ዮሃንስ ጳውሎስ ቀዳማዊ ምኽትል ኣቦ መንበር ስቴፋንያ ፋላስካ ኣዋጅ ብፅና ብፁእ ሉችያኖ እትከታተል ዘላን ሊና ፔትሪ ኣባል እቲ ተቋምን ጓል ሓብቶም ንርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማውን ግሎርያ ኮንኮርድያ ተሓባባሪት ናይዚ ተቋም ሃገረ ቫቲካንን ኣባኡ ተረኺቦም ነበሩ። ኣብ መንጎቶም ኣብኡ ተረኽቡ ድማ ልኡከ መንግስቲ ሃገረ ኢጣልያ ኣብ ሩሜንያ ኣምባሳደር ላውራ ኣጊላሬን ኣቦ መንበር ካቶሊካዊ ተግባር ሩሜንያ ኮርዱሳ ፌርነያን ተወከልቲ ተፈላለያ ማሕበራት ምእመናን ሰበኻ ቡካሬስት ኣምባሳደር ሉዓላዊ ወተሃደራዊ ስርዓት ማልታ ኣብ ቡካሬስት ሮቤርቶ ሙስኔች እውን ኣብቲ መስዋዕተ ቅዳሴ ተሳቲፎም። ማሕበር ሩሜንያ ርእሰ ሊቃነ ጳጳሳት ሉችያኒ ብኣቦ መንበር እቲ ማሕበር ክርስቲና ግሪጎርን ጸሓፊኣ ዳንኤል ማርየስ ፊሊፕን ወኪሎም ኣብቲ መስዋዕተ ቅዳሴ ነበሩ። እቲ ኣብ መንበረ ታቦት እታ ቤተ ክርስቲያን ተቐሚጡ ብሃዋርያው ልኡኽ ቅድስቲ መንበር ብፁእ ሊቀ ጳጳሳት ግሎደር እተባረኸ ኣይቆና ብፁእ ዮሃንስ ጳውሎስ ቀዳማዊ ምሉእ ሰሙን ኣብታ ቤተ ክርስቲያን ክጸንሕ እዩ። ብድሕሪኡ ኸዓ ኣብ ጥቓ ስእሊ ቅዱስ ዮሃንስ ጳውሎስ ዳግማዊ ክቕመጥ እዩ። ኣብ መደምደምታ መስዋዕተ ቅዳሴ ስቴፋንያ ፋላስካ ንቆመስ ቤተ ክርስቲያን ኢጣልያ ፍሉይ ቅርያት ብፁእ ዮሃንስ ጳውሎስ ቀዳማዊ ኣወፈየትሎም። ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብመንገዲ ናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ናብ ማሕበር ካሪታስ ሃገረ ኔፓል ገንዘባዊ ደገፍ ልኢኾም።
ኣብዚእዋን እዚ ኣብ ሃገረ ኔፓል ብሰንኪቲ ዘጋጠመ ከቢድ ባህርያዊ ሓደጋ ምዕልቕላቕ ማይ ሰፊሕ ናይ ህይወት ኣድሕን ምንቅስቓሳት ኣብ ዝግበረሉ ዘሎ ቁፅርቶም በቲ ሓደጋ ህይወቶም ዝሰኣኑ ሰባት በብእዋኑ እናወስኸ ይኸይድ ኣሎ። ኣስታት 630 ዝኾኑ ሰባት ከም ዝሞቱን ኣስታት 3,000 ሰባት ድማ ክሳብ ሕጂ ሃለዋቶም ከም ዘይተፈልጠዩ ዝንገር ዘሎ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ረቡዕ ዕለት 26 ነሓሰ በቲ ኣብ ሃገረ ኔፓል ዘጋጠመ ምዕልቕላቕ ማይ ዝተሰምዖም ዓሚቝ ሓዘን ዝገልጽ ናይ ቴሌግራም መልእኽቲ ናብ ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ኔፓል ብምልኣኽ ገሊጾም። ነቶም በቲ ሓደጋ ተጠቕዑ ሰባት ድማ ህጹጽ ረድኤት ክግበረሎምን ዘድልዮም ነገራት ንምምላእን ጭቡጥ ገንዘባዊ ደገፍ ልኢኾም። እዚ ወፈያ እዚ ነቲ ኣብ ትሕቲ መሪሕነት ሓዋርያዊ ዕቅብና ዝዓይ ማሕበር ካሪታስ ኔፓል ደድሕርቲ ዘጋጠመ ሓደጋ ምዕልቕላቕ ማይ ኣብ ናይ መጀመርታ ሰዓታት ኣትሒዙ ዝካየድ ዘሎ ንጥፈታት ክሕግዝ ብዝብል ዕላማዩ ተላኢኹ። እዚ ድማ ነቶም ኩሉ ዘለዎም ዘበለ ዝሰኣኑ መግብን መሰረታዊ ነገራትን መዕቆብን ህጹጽ ረድኤትን ንምሃብ ዝዓለመ እዩ። እዚ ድማ ቅዱስ ኣቦና ልክዕ ከም ኣብ ካልእ ኣጋጣሚታት እውን ንህዝቢ ህጹጽ ድሌት ንምምላእ ክሰድዎ ዝጸንሑ ናይ መጀመርታ ሓገዝ እዩ ብምባል ህየንተ ናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብፁእ ሊቀ ጳጳሳት ሉዊስ ማሪን ደሳንቲን ገሊጾም። ብፁእነቶም ከም ዝገለጽዎ ብፍላይ ነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት እዚ ናይ ቅዱስ ኣቦና ቅርበትን ለውሃትን ከም ዘሰኒዮምን መላእ ቤተ ክርስቲያን ከም እትድግፎምን ንምግላጽ እተገብረ ቅልጡፍን ጭቡጥን ምልክት እዩ ክብሉ እውን ኣመልከቱ። እቲ ኣብዚ ቀረባ እዋን እተዋሃበ ጸብጻባት ከም ዝሕብሮ ልዕሊ 630 ሰባት መይቶም ልዕሊ 500 ወጻእተኛታት ዝርከብዎም ድማ ዳርጋ 3,000 ሰባት ኣብቲ ተጠቕዐ ዞባታት ሃለዋቶም ጠፊኡ ይርከብ ኣሎ። ሰራዊት ሃገረ ኔፓል ኣብ ውሽጢ መትረብ ሃይድሮ ኤሌክትሪክ ተዓጽዮም ዘለዉ ዝእመነሎም ልዕሊ 100 ሰባት ንምድሓን እውን ሰፊሕ ናይ ህይወት ኣድሕን ጻዕርታት የካይዱ ኣለዉ።

ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጃካ ብሬዲዮ በፌስቡክን በማድበብ ሀበሬታ ቫቲካን ኒውስ ክፍርትራ አቢልኩም ክትከታተሉ ከምትክእሉን ከም ውንናይ ኢሜይል አድራሻና tigrino@spc.va/ ንሕብር ርእቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ ላውሌቱር ኢየሱስ ክርስቶስ።

ክቡራትን ክቡራንን ሰማዕትና ሎሚ ዕለት ሓደ መስከረም ምጅማር ብረታዊ ቃልሲ ህዝቢ ኤርትራ ብምዃኑ እንኳዕ ናብዚ ክቡር ዕለት ኣብፅሓና እናበልና ካብ ዜና ቫቲካን ኣሰናዳቲ መደብ ቋንቋ ትግሪና ሰላምታና ነቕርብ። ናይ ሎሚ ዕለት ሓደ መስከረም ናይ ርእሰ ሊቃነ ጳጳሳት መርሃ ፍጻሜታት ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ናይ ድሕሪ ቐትሪ ክፍለ ጊዜ ብምኽንያት ዓለምለኻዊ መዓልቲ ጸሎት ምእንቲ ምክንኻን ፍጥረት ኣብ ቦርጎ ስቡሃንተ መስዋዕተ ቅዳሴ ከም ዘዕረጉ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን መግለጺ ኣፍሊጡ። ናይ ሎሚ ዕለት ሓደ መስከረም መደፈነወና ቅዱስ ኣቦና ርእሰ ሊቃነ ጳጳሳት ልዮን መበል 14 ዝሓለፈ ቐዳም ዕለት 29 ነሓሰ ብዝኣወጅዎ ሓድሽ ሕጋዊ ሰነድ ንናይ ምስራቃውያን ኣብያተ ክርስቲያን ሕገ ቁንና ብዛዕባ ጉዳያት ሲኖዶስ ጳጳሳት ዝምልከት ምምሕያሽ ከም ዝገበሩ ርእሰ ሊቃነ ጳጳሳት ንተቆጻጻሪ ኮሚሽን ናይ ቤተ ረድኤት ሰብ ስቓይ ኣብ ካስትል ጋንደልፎ ተቐቢሎም ከም ዘዘራረቡ ብፁእ ካርዲናል ማይክል ቸርኒ ህየንተ ናይቲ ብዛዕባ ጉዳያት ምሉእ ሰብኣዊ ምዕብልና ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ናብ ዝኽሪ መበል 25 ዓመት ኣኼባታት ኣገልግሎት ዞባ ኣማዞንያ ዘመሓላለፍዎ መልእኽቲ ሓዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ሩሜንያን ሪፓብሊካዊት ሃገረ ሞልዶቫን ብፁእ ሊቀ ጳጳሳት ግሎደር ኣብ ዝኽረ በዓል ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ኣብ ከተማ ቡካሬስት መስዋዕተ ቅዳሴ ከም ዘዕረጉ ሃገረ ኣየርላንድ ብዛዕባ ዝርርባት ናብ ሕብረት ኤውሮጳ ንምፅምባር ዝምልከት ሪፈረንደማዊ ምርጫ ከም ዘካየደት ኣብ ዝምልከቱ ቀንዳ ኣርስታ ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ ዕለት ሓደ መስከረም 2026 ዓመተ ምህረት መደፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምጽናሕኩም ምሳና ኽትገብሩ ብኽብሪ ንዕድም። ደጊምና ካብ ዜና ቫቲካን ኣሰናዳቲ መደብ ቋንቋ ትግሪና ካባይ ካብ ኣባ ተወልደን ካብ ስምዖንን ኣባ ፍሬዝ ግን ሰላምታ ናይ ብጻሕኩም እናበልና ናብ ናይ ሎሚ መደብና ነሰጋግረኩም። ሰናይ ምክትታል። ክቡራትን ክቡራንን ሰማዕትና እዚ ትከታተልዎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ብዕለት 29 ነሓሰ ኣብ ዘውፅዎ ሕጋዊ ሰነድ ነቲ ከም ተካይ ቅዱስ ጴጥሮስ ዘለዎም ስልጣን ብምጥቃም ንሲኖዶስ ጳጳሳት ናይ ምብራቃውያን ካቶሊካውያን ኣብያተ ክርስቲያን ሕገ ቁንና ኣመሓይሾም ኣባኡ ድማ ነቲ ዝቖሰለ ሕብረት ንምፍዋስ ብኸበድቲ ምኽንያታት ንፓትርያርክ ካብ ስልጣኖም ብምውራድ እውን ከይተረፈ ማእሰር ሓድነቶም ኣብ ዋጋ ዕዳጋ ከይኣቱ ምእንትን ንሲኖዶስ ጳጳሳት ምብራቃውያን ኣብያተ ክርስቲያን ንፓትርያርክ ካብ ስልጣኖም ናይ ምውራድ መዝነት ኣሰከምዎም። ኣብ ከምዚ ዝኣመሰለ ኩነታት ናይ ሮማ ጳጳስ ንውሳነ ሲኖዶስ ክሰምሩሉ ከም ዘድሊ ድማ ኣመልከቱሎም። ዝሓለፈ ቐዳም ዕለት 29 ነሓሰ እተሓትመ ብርእሰ ሊቃነ ጳጳሳት ልዮን መበል 14 እተኣወጀ ብመልክዕ ሕጋዊ ሓዋርያዊ ሰነድ ዝተዘርግሐ ሓዋርያዊ መልእኽቲ ንሕገ ቁኖና ናይ ምብራቃውያን ኣብያተ ክርስቲያን ኣብ ቀኖናታት 106 ከምኡውን 126 ንዝርከብ ዓንቀጻት ብምምሕያሽ ንሲኖዶስ ጳጳሳት ናይ ምብራቃውያን ኣብያተ ክርስቲያን ብሕጋዊ መስርሕ ሕብረቶም ብኸቢድ ምኽንያታት ክዕረ ኣብ ዘይክእለሉ ደረጃ ምስ ዝወድቕ ፓትርያርክ ናይታ ቤተ ክርስቲያን ካብ ስልጣኖም ከውርድዎም ስልጣን ሃብዎም። ስለዚ ንመሰልን ቅድምናን ሃዋርያዊ መንበር ብዘይምትንካፍ ሲኖዶስ ጳጳሳት ኣብ ከምዚ ዝኣመሰለ ጉዳያት ነቲ ዝቆሰለ ሕብረት ክመልሱ ብመሰረት እተወሰነ ቆኖናታት ንፓትርያርክ ኣብ ቅድሚ ሲኖዶስ ምሉእ ብምሉእ ገዛ ርእሶም ናይ ምክልኻል መሰል ውሕስነት ብምሃብ ነቲ ዝቆሰለ ሕብረት ክመልሱ ተጸዊዖም ኣለዉ ክብሉ ኣመልከቱሎም። ይኹን እምበር ነቲ ሲኖዶስ ጳጳሳት ዝህቦ ውሳኔ ስምረቶም ክገልጹን ኣበው ሲኖዶስ ሕርያኦም ናይ ምግላጽ ምሉእ ነጻነት ውሕስነት ከም ዝወሃቦ ንምርግጋጽን ካብ ዝኾነ ይኹን ዘየድሊ ውሽጣዊ ወይ ግዳማዊ ጸቕጢ ናጻ ክኸውን መዝነት ናይ ርእሰ ሊቃነ ጳጳሳት ኮይኑኣሎ። ርእሰ ሊቃነ ጳጳሳት ከም ዝኣወጅዎ ድሕሪ ቆኖና 106 ቁፅሪ 2 ሓድሽ ሕትበ ጽሑፍ ቁፅሪ 3 ክውሰኽ ኣዚዞም ኣለዉ። እዚ ድማ ፓትርያርክ ነቲ ኣብዛ ቀኖና ተዋህቦም መዝነት እንተ ዘይፈጸሙ ሲኖዶስ ጳጳሳት ናይ ሓንቲ ፓትርያርካዊት ቤተ ክርስቲያን ብሕጋዊ መስርሕ በቶም ብዕድመ ኤጲስቆጶሳዊ ስሜት ዝዓበዩ ናይ ምምራጽ መሰል ዘለዎም ጳጳስ ክጽዋዕ ይከኣል። ንሶም እውን ነዚ ሲኖዶስ ክጽውዑ እንተ ዘይከኣሉ እዚ መዝነት እዚ ናብቶም ብዕድመ ኤጲስቆጶሳዊ ስመት ካብኦም ቀጺሎም ዘለዉ ከምኡ ኽገብሩ ድልዋትን ናይ ምምራጽ መሰል ዘለዎምን ጳጳሳት ይሓልፍ።
ቀኖና 126 ብተወሳኺ ብሲኖዶስ ጳጳሳት ናይ ፓትርያርካዊት ቤተ ክርስቲያን ኣፍልጦ ዝረኸበ ከቢድ ምኽንያት እቲ ብመሰረት ቀኖና 106 ቁፅሪ 1 ቁፅሪ 3 ከምኡውን ቀኖና 108 ቁፅሪ 3 እተፀውዐ ሲኖዶስ ነቶም ፓትርያርክ ካብ ስልጣኖም ክለቁ ክሓትት ይኽእል እዩ ዝብል ሓድሽ ሕትበ ጽሑፍ ብምውሳኽ ተመሓይሹ ይርከብ ኣሎ እዚ ዝስዕብ ሕትበ ጽሑፍ ከም ዘመልክቶ ከምዚ ዝኣመሰለ ሕቶ ብምቕራቡ ፓትርያርክ ካብ ስልጣኖም እንተዘይተሰናቢቶም እቶም ብዕድመ ኤጲስቆጶሳዊ ስሜት ዝዓበዩ ጳጳስ ናይ ምምራጽ መሰል ኣለዎም ብሲኖዳዊ መስርሕ ሓድሽ ኣቦ መንበር ናይ ምምራጽ ምስንዳዋት ይገብሩ እዚ ድማ ነቲ እቶም ፓትርያርክ ኣብ ቅድሚ ጉባኤ ሲኖዶስ ገዛ ርእሶም ናይ ምክልኻል መሰል ብምኽባር እንተወሓደ 2 ናይቶም መሰል ድምፂ ምርጫ ዘለዎም ኣባላት ሲኖዶስ ብስቱር ምስጢራዊ መንገዲ ድምፆም ይህቡ ክብል ይእዝዝ ንርእሰ ሊቃነ ጳጳሳት ናይ ምሕባር ሓላፍነት እውን ናይቲ ኣቦ መንበር ሓላፍነት ይኸውን ቅዱስነቶም ድማ ነቶም ፓትርያርክ ካብ መንበሮም ንምውራድ ኣብ ዝተገብረ መስርሕ ድማ ስምረቶም ክህቡ ኣለዎም ኣብ ምብራቃውያን ኣብያተ ክርስቲያን ፓትርያርክ ምስ ቤተ ክርስቲያኖም ከም ኣቦን ርእስን ኮይኖም ዝመርሕሉ ማእሰር ከምኡውን ነቲ ምስ ዝመርጾምን ዝመርሕዎን ሲኖዶስ ጳጳሳት ዘሕብሮም ጥቡቕ ርክብ ኣብ ግምት ብምእታው ኣብ መንጎኦም ዘሎ ስኒት ዘለዎ ርክብ ንፈርያም ናይ ቤተ ክርስቲያን ህይወት ኣብ ሕብረት መንፈስን ረብሓ ቤተ ክርስቲያንን ኣድላይ ምዃኑ ድማ እቲ ሓድሽ ዝተኣወጀ ሕጋዊ ሰነድ ይገልጽ ይኹን እምበር እቲ መስርሕን ሓላፍነትን ሲኖዶስ ጳጳሳት ዝቈጻጸር ቈነናታት ምብራቃውያን ኣብያተ ክርስቲያን ነቲ ኣብ መንጎ ኣቦን ርእስን ዝኾኑ ፓትርያርክን እቶም ካልኦት ጳጳሳትን ዘሎ ቅዱስ ማእሰር ሕብረት ክዕረ ኣብ ዘይክል ደረጃ ምስ ዝበጽሕ ኣብ ዝብል ኩነታት ዝኾነ ትእዛዝ ኣይህብን እዩ እዚ ድማ ከምቲ ብዙሓት ምብራቃውያን ጳጳሳት ዝደለይዎ መኣርምታ ዘድልዮ ከቢድ ጉድኣት ከየስዕብ ዝብል እዩ ዝነበረ ስለዚ በዚ ሕጋዊ ሰነድ እዚ ፓትርያርክ ካብ ስልጣኖም እንተዘይለቂቖም ኣብ መንጎ ፓትርያርክን ሲኖዶስ ጳጳሳትን ዘይዕረ ምስምማዕ ምስ ዝፍጠር ክስዕቡ ዘለዎም ሕግታት ድማ ኣብ ግብሪ ይውዕሉ እቲ ሲኖዶስ ነቲ ናብ ምክፍፋል ዝመርሖ ዘሎ ከቢድ ምኽንያታት ብምጥቃስ ኣብ ከምዚ ዝኣመሰለ ኩነታት ንሲኖዶስ መን ከም ዝጽውዕን እዚ ብኸመይ ክግበር ከም ዘለዎ ንምውሳንን ናይ ፓትርያርክ ስልጣን ንምውራድ ዘድሊ ዝበዝሐ ድምፂ ንምውሳንን ከምኡውን ናይ ፓትርያርክ መሰል ርእሰ ምክልኻል ከም ዝተዓቀበ ንምርግጋጽ ሓላፍነት ሲኖዶስ ምዃኑ ተረጋጊጹ ኣሎ እዚ ርእሰ ሊቃነ ጳጳሳት ዘቕረብዎ ውሳኔታት ንሲኖዶስ ጳጳሳት ምብራቃውያን ካቶሊካውያን ኣብያተ ክርስቲያን ንምምሕያሽ ምስ ባህርያተን ዝሰማማዕ ሓድሽ ስልጣን ንምሃብ ከምኡውን ነቲ ኣብ ውሽጦም ዝምንጩ ዘሎ ጸገማት ንምፍታሕ ዝዓለመ እዩ ከመይሲ ነቲ ኩነታት ንኽርድእዎን ንምግምጋምን ዝሓሸ ቦታ ስለ ዘለዎም ንናይ ሮማ ጳጳስ ከኣ ናይ ውሕስነት ግደ ይህቦም እቲ ኣብዚ ሕጋዊ ሰነድ ተዘርዚሩ ዘሎ መምርሒታት ከኣ ብባህሪኡ ነተን ናይ ዓብዪ ሊቀ ጳጳሳት ኣብያተ ክርስቲያን እውን ዝምልከት እዩ ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ትማሊ ሶኑይ ዕለት 31 ነሓሰ ኣብ ካስትል ጋንዶልፎ ኣብ እተገብረ ኣኼባ ተቖጻጻሪ ኮሚሽን ናይቲ ብቕዱስ ፒዮ በዓል ፔትረልቺና ዝተመስረተ ቤተ ረድኤት ናይ ሰብ ስቓይ ቅዱስነቶም ተቐቢሎም ኣዘራረብዎም ነቲ ካብ ዝሓለፈ ወርሒ ግንቦት ካብ ዝምስረታት ሒዙ ዝዓመሞ ዕዮ ብዝምልከት ጸብጻባቱ ናብ ርእሰ ሊቃነ ጳጳሳት ልዮን መበል 14 ድማ ኣቕሪቡ ትማሊ ንግሆ ዕለት 31 ነሓሰ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ካስትል ጋንዶልፎ ኣብ ዝርከብ ጳጳሳዊ መንበሪ ገዛ ንተቖጻጻርን ኣካያድን ኮሚሽን ናይቲ ካዛ ሶሊየቮ ደላ ሶፌሬንሳ ቤተ ረድኤት ሰበ ስቓይ ኣብ እተገብረ ኣኼባ ተቐቢሎም ቤተ ረድኤት ሰበ ስቓይ ካብ ሕልሚ ቅዱስ ፒዮ በዓል ፔትረልቺና ኣብ ደቡባዊ ኢጣልያ ኣብ ሳን ጆቫኒ ሮቶንዶ ተወልደ ዓብዪ ማእከል ክንክን ጥዕና እዩ እዚ ኮሚሽን ብዕለት 27 ግንቦት 2026 ዓመተ ምህረት ብርእሰ ሊቃነ ጳጳሳት ብእተኸተመ ብናይ ኢድ ጽሑፍ እተለኣከ መልእኽቲ እዩ ተመስሪቱ ኣብቲ ትማሊ ሶኑይ ዝተኻየደ ኣኼባ ድማ ኣቦ መንበር ናይዛ ተቖጻጻሪት ኮሚሽን
ማክሲሚሎ ካበሌሮ ሌዶን አተሓባባሪ ኣቦ መንበር ፋብዮ ጋስፓሪኒ ብፁእ ኣቡነ ፓውሎ ሩዴሊ ተካኢ ዋና ጸሓፊ ናይ ሓፈሻዊ ጉዳያት ቅድስቲ መንበርን ብፁእ ሊቀ ጳጳሳት ጆርዳኖ ፒቺኖቲ ኣቦ መንበር ምምሕዳር ሓዋርያዊ ውርሻታት ቅድስቲ መንበርን ብፁእ ሊቀ ጳጳሳት ጆርጆ ፌሬቲ ሊቀ ጳጳሳት ሰበኻ ፎጅያ ቦቪኖን ከምኡውን ጸሓፊ ናይዚ ኮሚሽን ፋብሪሲዮ ኮላቺ እውን ኣብቲ ኣኼባ ተሳቲፎም ኣብቲ ኣኼባ ድማ ርእሰ ሊቃነ ጳጳሳት ነቲ እዚ ኮሚሽን ንምዕባለ ዘካይዶ ዘሎ ዕዮ ክግምግሙ ኽኢሎም ብፍላይ ነቲ ኣብ ሳን ጆቫኒ ሮቶንዶ ዝርከብ ሆስፒታል ኣብ ግምት ብምእታው ብዛዕባ ቁጠባውን ገንዘባውን ኩነታት እቲ ተቋም ንምምርማርን ንነዊሕ እዋን ቀጻልነት ናይቲ ኣገልግሎት ንምርግጋጽን ዘሰማማዕ መፍትሒታት ንምልላይን ፍሉይ ኣተኩሮ ተገብረሉ እቲ ኮሚሽን ኣብዚ እዋን እዚ ንንጥፈታቱ ዝመርሕ ቀንዲ ቀዳምነት ዝውሃቦ ነገራት ኣቕሪቡ ይርከብ ምስ ሰራሕተኛታት ዘሎ ርክብ ምምሕያሽ ምስ መንግስታዊ ትካላት ሃገረ ኢጣልያ ዝግበር ምትሕብባራት ምድልዳል ኣድላይ ሃብቲ ምርካብ ከምኡውን ነቲ ቐንዲ ዕዳታት ናይቲ ተቋም በብቕሩብ ምንካይ ኣብ ዝብሉ ሓሳባት ዘተኰረ እዩ ዝነበረ እዚ ንጥፈታት እዚ ድማ ክፍሊ ናይቲ ኣብቲ ዝተመስረተሉ ብናይ ኢድ ጽሑፍ ዝተመሓላለፈ መዝነታት ናይቲ ኮሚሽን እዩ እዚ ድማ ቀጻልነት ዘለዎ ኩነታት ንምምላስን ነቲ ናይ ዳግመ ምጅማር መደባት ኣብ ግብሪ ንምውዓልን ቀጻልነት ኣገልግሎት ሆስፒታልን ዕላማታት መስራቲኡ ንምዕቃብን ዝዓለመ እዩ ርእሰ ሊቃነ ጳጳሳት ልዮን ነቲ እዚ ኮሚሽን ክሳብ ሕጂ ዝዓመሞ ዕዮታት ብጥንቃቐ ሰሚዖም ነቲ እተወስደ መንገዲ ድማ ብጥንቃቐ ንምስዓብ ቈራጽነት ከም ዝገብሩ ኣረጋገጹሎም ስለዚ እቲ ኮሚሽን ብመሰረት እተዋሃበ ተልእኾ ንጥፈታቱ ክቕጽል እዩ ነቲ እተወደበ መስራትን ስጉምትታትን ድማ ብዝያዳ ብምርማርን በብቕሩብ ኣብ ግብሪ ብምውዓልን ንሆስፒታልን ነቲ ብቅዱስ ፒዮ በዓል ፔትረልቺና ዝቖመ ኣገልግሎት ንሕሙማትን ስድራ ቤቶምን ንምፍጻም ዝጅምሮ ስራሕ ንምርግጋጽ ዝዓለመ እዩ

ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ብፁዕ ካርዲናል ማይክል ቸርኒ ነቶም ተሳተፍቲ ዝኽሪ መበል 25 ዓመት ኣኼባታት ጉጅለ ተጓዓዝቲ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ኣብ ዝሓለፈ 20 ዓመትን መንፈቕን ንመንፈሳውን ኣካላውን ሰብኣውን ድሕንነት ዞባ ኣማዞንያ ብዛዕባ ተፈላለያ ትካላት ዝገብርዎ ዕዮ ምስትንታን ኣድላይ ምዃኑ ኣጉልሑ። ብፁዕ ካርዲናል ማይክል ቸርኒ ኣብ ዝኽሪ መበል 25 ዓመት ጉጅለታት ተጓዓዝቲ ዞባ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ርብዕ ዘመን ምስ ተፈላለያ ትካላት ብምትእኽኻብን ብሓባር መገሻታት ብምክያድን ንዞባ ኣማዞንያ ብምግልጋልን መልሲ ብምድላዮም ንኣምላኽ ኣመስገኑ። እዘን ዓመታት እዚኣተን ነቲ ዝሓለፈን ህልውን መጻእን ደው ንምባልን ንምስትንታንን ንምምርማርን ኣጋጣሚ ኸፍተለን ኣሎ። ሓቀይና ክርስትያናዊ ዝኽሪ ናይ ሕልና ምርመራ እውን ክኸውን ኣለዎ ክብሉ ኣጉልሑ። በዚ ምኽንያት እዚ ኸዓ እዩ ፍረ ነገር እቲ ኣኼባ ኣዝዩ መሳጢ ዝኾነ። ተጓዓዝቲ ጉጅለታት ኣብ ተልኾናን ህይወትናን ፍሉይ ክንክን እዩ ብዝብል ጭርሖ ምስቲ ኣብ ኣገልግሎት መንግስቲ ኣምላኽ ባህ ዘብልን ሃብትን ምድላብ ዝብል ጭርሖ እውን ዝዝክር እዩ። ብፁዕ ካርዲናል ቸርኒ ኣብ መልእኽቶም ነቶም ተሳተፍቲ ኣኼባ ሰለስተ ሕቶታት ኣቕረብሎም። ንክርስቶስ እንታይ ኢና ገይርናሉ? ንክርስቶስ እንታይ ኢና እንገብረሉ ዘለና? ንክርስቶስ ከ እንታይ ክንገብረሉ ኢና ክብሉ ኣመልከትሎም። ከም 25 ዓመት ዝኣመሰለ ዝኽሪ ንድሕሪት ምልስ ኢልና ብቕንዕናን ብሞሳን ክንርእዮ ኣድላይ እዩ። ኣበይና ቅሩባት ክንከውንን ደገፍ እንህብን ዘሎና? ነቲ ኣብ ሓደጋ ዘሎ ህይወት ኣበይና እነሰንዮ ዘሎና? ካብ ህዝብታት ኣማዞንያ ሓቀይና መዛርብትን ተዋሳእትን ክንኮነሉ ብምፍቃድ ካበይና ተማሂርና። ኣብ መንጎ ዝተፈላለዩ ባህርያት ሕብረት ኣቒምና ናይ ምትሕብባር ሓይሊ ዝኾናሉ ስፍራ ኣበዩ? በየናይ ክንበጽሖ ዘይንኽእል ምናልባት እውን ክንበጽሖ ዘይግብኣና ቦታታት ስለ ዘሎ ኣበይ ክንበጽሕ ክኢልና ኣለና? ብዙሕ ከነመስግኖ ዝግባእ እኳ እንተሃለወ ተልእኾታ ተጓዓዚት ጉጅለ ንኻልኦት ሓደ ነገር ንምምጻእ ጥራይ ዘይኮነስ ንምስማዕን ንምምሃርን ንምስጋርን ከምኡውን ንለውጢ ክፉታት ንምዃን እዩ። ብፁዕ ካርዲናል ወሲኾም ሲኖዶስ ዞባ ኣማዞንያ ቤተ ክርስቲያን ጉስነታዊ፣ ባህላዊ፣ ስነ ኣከባብያዊ፣ ሲኖዳዊ ምልውዋጥን ከም ዘድልያ መዘኻኸሪ ምዃኑ እውን ገለጹ። ይኹን እምበር ነዚ ተልእኾና ዘማዕርግ ቃላት ጥራይ ከም ዘይኮነ እውን ኣጉልሑ። ንህይወትና ብቕንዕና ምምርማር ዘድልዮ ጭቡጥ ናይ ተሓድሶ መንገድታት ድማ እዩ ክብሉ ኣጉልሑ። ብፁዕ ካርዲናል ቸርን ቀጺሎም ብዘይ ጥርጥር ኣብ ግዜ ማለት ኣብ ህልው እዋን ኢና እንነብር ዘለና። ካይሮስ ወይ ግዜ ግን ምቹእ እዋን ኣይኮነን በሉ። ኣብ ክንድኡስ ኣምላኽ ምላሽ ክንህበሉ ዝጽዋዓሉ እዋን እዩ። ዞባ ኣማዞንያ ሎሚ እውን እንተኾነ ምናልባት ካብ ቅድሚ ሕጂ ብዝያዳ ቆሲላ ትርከባላ። ህዝባ ምፍርራሕን ማህሰይትን ምዝመዛን ሓድሽ ዓይነት ዓመፅን ይስከሙኣለዉ። ብፁዕነቶም ወሲኾም ሓባራዊት ቤትና መጥቃዕቲ ይወርዳሎ ድማ በሉ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቲ ርእሰ ሊቃነ ጳጳሳት ፍራንቸስኮ ዝተመነይዎ ንህዝቢ ኣምላኽ ናይ ምስማዕ መንገዲ ይቕጽሉ ኣለዉ። ቤተ ክርስቲያን ኣብ ዞባ ኣማዞንያ ንቕድሚት እትስጉመሉ ዘላ ስጉምትታት ንምስትውዓል እውን ይሕግዙ ኣለዉ። እንታይ እዩ እቲ ብሱል ክበሃል ዝከኣል ተሓድሶ? እንታይ እዩ ዝደሊ ዘሎ? እንታይ እዩ እቲ ዳግም ክጅመር ዘለዎ? እንታይ እዩ ኸ ደው ክብል ዘለዎ? ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ወርሒ መጋቢት 2026 ዓመተ ምህረት ናብ ሻድሻይ ጉባኤ ቤተ ክርስቲያን ዞባ ኣማዞንያ ኣብ ዘመሓላለፍዎ መልእኽቲ ምስሊ ገረብ ሽዋዋኮ ናይታ ቀስ ብቐስ እተዓቢ ገረብ ምስ ግዜ ድማ ስርዓት ኣከባብን መዕቆብን ብዙሓት ዓይነታት ህይወትን እትኸውን ኦም ኣቕረቡ። እዚ ምስሊ እዚ ነቲ ቤተ ክርስቲያን ምልክት ሓድነት እትኾነሉ ኣብ በበይኑ ዝዓይነቱን ህይወት ዝፈጥርን ዘዕቁብን ውሕስነት ዘለዎ መዕቆቢ ንኽትከውን እትጽዋዓሉ መጸዋዕታ ንኽንርዳእ ዘኽእለና መንገዲ ድማ እዩ። ርእሰ ሊቃነ ጳጳሳት ልዮን ንቤተ ክርስቲያን ኣብ ጐንቶም ዝሳቐዩ ክትመላለስ ንፍጥረት ክትሓሊ ከምኡውን ንህይወት ብዝኾነ ይኹን መንገዲ ብፍላይ ከዓ ሰብኣዊ ህይወት ክኽበር ጻውዒት ኣቕሪቦም ይርከቡ። በዚ ምኽንያት እዚ ኣገዳስነት ገጽ ኣማዞንያ ዘለዋ ቤተ ክርስቲያን ምጉላሕ ናብ ሓደ ትካላዊ ዝኾነ መግለጺ ክወርድ የብሉን። ብፁዕ ካርዲናል ቸርኒ ኣስዒቦም ምትሕብባር ባህልታት ኣጸጋሚ እዩ ግን ከዓ ኣድላይ መንገዲ እዩ በሉ። ሎሚ እቶም ተጓዓዝቲ ጉጅለታት ሓቀይና ገጽ ኣማዞንያ ክህልዎም ማለት እንታይ ማለት እዩ?
ካብቶም ምሳታቶም እንመላለስ ህዝብታት እንታይ ንምሃር ኣለና ፍልጠቶምን ድምፆምን መንፈሳውነቶምን ውሳኔታቶምን ከመይ ዝበለ ሓቀይና ስፍራ እዩ ዘለዎ ዞባ ኣማዞንያ ነቲ ተጓዓዛይ ዝኾነ ተልኾና እንፍጽመሉ ባይታ ጥራይ ዘይኮነስ ኣምላኽ ወንጌል ዝሰብከሉን እንልወጠሉን ቦታ እውን ክኸውን ዝኽእል ብኸመይ እዩ ብፁእ ካርዲናል ቸርኒ ቐጺሎም ነተን ቀዳሞት ክልተ ሕግታት መልሲ እኳ እንተሃቡ ነታ ሳልሰይቲ ግን ንጹር መልሲ ኣይሃቡላን ኣብ ክንድኡስ ንኣባላት እቲ ኣኼባ ኣብ ቅድሚ ጐይታ ብሓባር ክትሜምይዎ ክዕድመኩም እደሊ ኣለኹ በሉ እንታይ ሓድሽ ተበግሶታት ሽርክነት እዩ ነቲ ኣምላኽ ዝጸዋዓና ተልእኾ ወንጌላውነት ንምፍጻም እንጥቀመሉ ወይ እውን ከመይ ዝበለ መንገድታት እዩ ሓድሽ ነገር ምእንቲ ክውለድ እንታይ ክመውት ኣለዎ ክብሉ እውን ሓተቱ ርእሰ ሊቃነ ጳጳሳት ልዮን መበል 14 ከም ዝገለጽዎ ፍቕሪ ክርስቶስ ንዅሉ ሰብ ወፂኡ ብትብዓትን ብድፍረትን ምላሽ ክህቡ ከም ዝጽውዖም እውን ኣዘኻኽርዎም ብፁእነቶም ኣብ መልእኽቶም ብኣረኣያቶም ብጐይታ ካሓቱ ዝተፈቕደሎም ደቀ መዛሙርቲ ናብቲ ኣኼባ ከኣትዉ ጻውዒት ኣቕርብሎም እቲ መልሲ ናይ ተሳተፍቲ ጥራይ ዘይኮነስ ናይ ኵሎም ምዃኑ እውን ኣመልከቱሎም ስለዚ እዚ ዝኽሪ መበል 25 ኣኼባ ምትሕበባር ትካላት ክብረ በዓል ተሓድሶ ይኹን ናይ ተዘክሮን ምስትውዓልን ናይ ምስጋናን ናይ ሕልና ምርምራን እዋን ይኹን ክብሉ ድማ መልእኽቶም ዛዘሙ ክቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ ብዕለት 30 ነሓሰ ሃዋርያው ልኡኽ ቅድስቲ መንበር ናብ ሃገረ ሩሜንያ ሪፓብሊካዊት ሃገረ ሞልዶቪያን ኣብ ቡካሬስት ኣብ ትርከብ ቤተ ክርስቲያን ደብረ ቅዱሰ ቅዱሳን መድሃኒ ኣለም መስዋዕተ ቅዳሴ ኣዕሪጎም ኣብ ዘካፈልዎ ስብከት ቃል ኣምላኽ ድማ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ማለት ምስልን ቅርስን ብፁእ ኣልቢኖ ሉችያኒ ነዛ ኢጣልያዊት ቤተ ክርስቲያን ተባሂላ ትፍለጥ ኣወፈዩ ብዕለት 26 ናሓሰ ቤተ ክርስቲያን ናይቶም ብ1978 ዓመተ ምህረት እተመርፁ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ናይ ዕለተ ሕርየቶም ዝኽረ በዓል ተኽብር ድሕሪ ሒደት መዓልትታት ድማ ኣብ ዕለት 30 ነሓሰ እቶም ሃዋርያው ልኡኽ ቅድስቲ መንበር ናብ ሩሜንያን ሪፓብሊካዊት ሃገረ ሞልዶቪያን ዝኾኑ ብፁእ ሊቀ ጳጳሳት ጃን ፒየሮ ግሎደር ኣብ ቡካሬስት ሩሜንያ ኣብ ዝርከብ ደብረ ቅዱሰ ቅዱሳን መድሃኒ ኣለም ናይዚ ክብረ በዓል መስዋዕተ ቅዳሴ ኣዕሪጎም ነዛ ኣጋጣሚ እዚ ብምምልካት ተቋም ሃገረ ቫቲካን ነታ ኢጣልያዊት ቤተ ክርስቲያን ተባሂላ ትፍለጥ ቁምስና ሓደ ኣይቆና ናይ ብፁእ ሉችያኒ ኣወፈየላ ሩሜንያዊ ማሕበር ርእሰ ሊቃነ ጳጳሳት ሉችያኒ እውን ኣብቲ ክብረ በዓል ተሳቲፎም ነበሩ ብኣማይት ዝቝጸሩ ምእመናን ድማ ኣብቲ ብሜትሮፖሊሳዊ ሊቀ ጳጳሳት ሰበኻ ቡካሬስት ብፁእ ሊቀ ጳጳሳት ኣሬል ፔርካ እተሰነየ መስዋዕተ ቅዳሴ ተሳቲፎም ብፁእ ሊቀ ጳጳሳት ኤመርተስ ኢያን ሮቡ ካህናት ናይ ክልተ ማሕበራት ናይዛ ኢጣልያዊት ቤተ ክርስቲያን ክቡር ኣባ ዳንኤል ቡላይ ከምኡውን ክቡር ኣባ ማርዮስ ብሬሾይ ከምኡውን ካልኦት ካህናት ካብ መላእ እታ ሃገር ዝመፁ እውን ኣብቲ ኣጋጣሚ ተረኺቦም ነበሩ እዞም መበቆል ዓዶም ከተማ ቬኔስያ ዝኾኑ ብፁእ ሊቀ ጳጳሳት ጃን ፒየሮ ግሎደር ኣብቲ ዘካፈልዎ ስብከት ቃል ኣምላኽ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ናብ መንበረ ጴጥሮስ እተመርጹሉ ምሸት ዝነበረ ስምዒት ብምዝካር ካብቲ ርእሰ ሊቃነ ጳጳሳት ዮሃንስ ጳውሎስ ቀዳማዊ ኣብ ሰሙናዊ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዘካፈልዎ ሰለስተ ኣርስታት ማለት ፍቕርን እምነትን ተስፋን ጠቒሶም ኣስተንተኑ ርእሰ ሊቃነ ጳጳሳት ብፁእ ዮሃንስ ጳውሎስ ቀዳማዊ ንነፍሲ ወከፍ ዝረኸብዎ ሰብ ቈላሕታን ፍሽኽታን ፍቕርን ክልግሱ ዘኽእሎም ዓብዪ ልቢ ዝነበሮም ጳጳስ እዮም ዝነበሩ ንኻልኦት ብፍላይ ከኣ ነቲ ጐይታ ብሕድሪ ዝሃቦም ክፍሊ ህዝቢ ኣምላኽ ብልግስን ክፉትነትን ዝቐርቡ ዝነበሩ እዮም ክብሉ እውን መስከሩሎም ሊቀ ጳጳሳት ግሎደር ቀጺሎም ኣብዛ ከምናትና ዝኣመሰለት ዓለም ውልቃዊ ረብሓታት ጽምእ ስልጣን ምቁጽጻርን ግጭትን ምክፍፋልን ኣብ መንጎ ውልቀ ሰባትን ኣብ መንጎ ሃገራትን ኣብ ዘሎ ርክብ ከም መለለይ ዝምሰለላ ዘሎ ዓለም ምስክርነት ጭቡጥ ፍቕሪ ብፁእ ዮሃንስ ጳውሎስ ቀዳማዊ ወትሩ መሳርሒ ዕርቅን ሕብረትን ፍቕርን ንክኸውን ዘተባብዓና እዩ በሉ ልኡኻት ተቋም ሃገረ ቫቲካን ዮሃንስ ጳውሎስ ቀዳማዊ ምኽትል ኣቦ መንበር ስቴፋንያ ፋላስካ ኣዋጅ ብጽና ብፁእ ሉችያኖ እትከታተል ዘላን
ሊና ፔትሪ አባል ተተቋምን ጓል ሀብቶም ንርእሰ ሊቃነ ጳጳሳት ብፁዕ ዮሐንስ ጳውሎስ ቀዳማውን ግሎሪያ ኮንኮርድያ ተሓባባሪት ናይዚ ተቋም ሃገረ ቫቲካንን ኣባኡ ተረኺቦም ነበሩ። ኣብ መንጎቶም ኣብኡ ተረኽቡ ድማ ልኡከ መንግስቲ ሃገረ ኢጣልያ ኣብ ሩሜንያ ኣምባሳደር ላውራ ኣጊላሬን ኣቦ መንበር ካቶሊካዊ ተግባር ሩሜንያ ኮርዱሳ ፌርነያን ተወከልቲ ተፈላለያ ማሕበራት ምእመናን ሰበኻ ቡካሬስት ኣምባሳደር ሉኣላዊ ወተሃደራዊ ስርዓት ማልታ ኣብ ቡካሬስት ሮቤርቶ ሙስኔች እውን ኣብቲ መስዋእተ ቅዳሴ ተሳቲፎም። ማሕበር ሩሜንያ ርእሰ ሊቃነ ጳጳሳት ሉችያኒ ብኣቦ መንበር እቲ ማሕበር ክርስቲና ግሪጎርን ጸሓፊኣ ዳንኤል ማርየስ ፊሊፕን ወኪሎም ኣብቲ መስዋእተ ቅዳሴ ነበሩ። እቲ ኣብ መንበረ ታቦት እታ ቤተ ክርስቲያን ተቐሚጡ ብሃዋርያው ልኡኽ ቅድስቲ መንበር ብፁእ ሊቀ ጳጳሳት ግሎደር እተባረኸ ኣይቆና ብፁእ ዮሐንስ ጳውሎስ ቀዳማዊ ምሉእ ሰሙን ኣብታ ቤተ ክርስቲያን ክጸንሕ እዩ። ብድሕሪኡ ኸኣ ኣብ ጥቓ ስእሊ ቅዱስ ዮሐንስ ጳውሎስ ዳግማዊ ክቕመጥ እዩ። ኣብ መደምደምታ መስዋእተ ቅዳሴ ስቴፋንያ ፋላስካ ንቆመስ ቤተ ክርስቲያን ኢጣልያ ፍሉይ ቅርያት ብፁእ ዮሐንስ ጳውሎስ ቀዳማዊ ኣወፈየትሎም። ከቡራትን ክቡራንን ሰማዕትና እዚ ዜና ቫቲካን እዩ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ብመንገዲ ናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ናብ ማሕበር ካሪታስ ሃገረ ኔፓል ገንዘባዊ ደገፍሊ ኢኹም። ኣብዚ እዋን እዚ ኣብ ሃገረ ኔፓል ብሰንክቲ ዘጋጠመ ከቢድ ባህርያዊ ሓደጋ ምዕልቕላቕ ማይ ሰፊሕ ናይ ህይወት ኣድሕን ምንቅስቓሳት ኣብ ዝግበረሉ ዘሎ ቁፅርቶም በቲ ሓደጋ ህይወቶም ዝሰኣኑ ሰባት በብእዋኑ እናወስኸ ይኸይድ ኣሎ። ኣስታት 630 ዝኾኑ ሰባት ከም ዝሞቱን ኣስታት 3,000 ሰባት ድማ ክሳብ ሕጂ ሃለዋቶም ከም ዘይተፈልጠዩ ዝንገር ዘሎ። ርእሰ ሊቃነ ጳጳሳት ሊዮን መበል 14 ዝሓለፈ ረቡዕ ዕለት 26 ነሓሰ በቲ ኣብ ሃገረ ኔፓል ዘጋጠመ ምዕልቕላቕ ማይ ዝተሰምዖም ዓሚቕ ሓዘን ዝገልጽ ናይ ቴሌግራም መልእኽቲ ናብ ሃዋርያዊ ልኡኽ ቅድስቲ መንበር ናብ ሃገረ ኔፓል ብምልኣኽ ገሊጾም። ነቶም በቲ ሓደጋ ተጠቕዑ ሰባት ድማ ህጹጽ ረድኤት ክግበረሎምን ዘድልዮም ነገራት ንምምላእን ጭቡጥ ገንዘባዊ ደገፍሊ ኢኾም። እዚ ወፈያ እዚ ነቲ ኣብ ትሕቲ መሪሕነት ሓዋርያዊ ዕቅብና ዝዓይ ማሕበር ካሪታስ ኔፓል ደድሕርቲ ዘጋጠመ ሓደጋ ምዕልቕላቕ ማይ ኣብ ናይ መጀመርታ ሰዓታት ኣትሒዙ ዝካየድ ዘሎ ንጥፈታት ክሕግዝ ብዝብል ዕላማዩ ተላኢኹ። እዚ ድማ ነቶም ኩሉ ዘለዎም ዘበለ ዝሰኣኑ መግብን መሰረታዊ ነገራትን ምዕቆብን ህጹጽ ረድኤትን ንምሃብ ዝዓለመ እዩ። እዚ ድማ ቅዱስ ኣቦና ልክዕ ከም ኣብ ካልእ ኣጋጣሚታት እውን ንህዝቢ ህጹጽ ድሌት ንምምላእ ክሰድዎ ዝጸንሑ ናይ መጀመርታ ሓገዝ እዩ ብምባል ህየንተ ናይቲ ብዛዕባ ጉዳያት ግብረ ሰናይ ዝሓሊ ላዕለዋይ ቤት ጽሕፈት ቅድስቲ መንበር ብፁእ ሊቀ ጳጳሳት ሉዊስ ማሪን ደሳንቲን ገሊጾም። ብፁእነቶም ከም ዝገለጽዎ ብፍላይነቶም ኣዝዮም ተነቀፍቲ ዝኾኑ ሰባት እዚ ናይ ቅዱስ ኣቦና ቅርበትን ለውሃትን ከም ዘሰኒዮምን መላ ቤተ ክርስቲያን ከም እትድግፎምን ንምግላጽ እተገብረ ቅልጡፍን ጭቡጥን ምልክት እዩ ክብሉ እውን ኣመልከቱ። እቲ ኣብ ዝቐረባ እዋን እተዋሃበ ጸብጻባት ከም ዝሕብሮ ልዕሊ 630 ሰባት መይቶም ልዕሊ 500 ወጻእተኛታት ዝርከብዎም ድማ ዳርጋ 3,000 ሰባት ኣብቲ ተጠቕዐ ዞባታት ሃለዋቶም ጠፊኡ ይርከብ ኣሎ። ሰራዊት ሃገረ ኔፓል ኣብ ውሽጢ መትረብ ሃይድሮ ኤሌትሪክ ተዓጽዮም ዘለዉ ዝእመነሎም ልዕሊ 100 ሰባት ንምድሓን እውን ሰፊሕ ናይ ህይወት ኣድሕን ጻዕርታት የካይዱ ኣለዉ።

ክቡራትና ክቡራን ሰማዕትና ስለመከታተልኩም ናመስግን። መደባትና ብጃካ ብሬዲዮ በፌስቡክን በማድበብ ሐበሬታ ቫቲካን ኒውስ ክፍርትር አቢልኩም ክትከታተሉ ከምትቅሉን ከም ኦንናይ ኢሜል አድራሻናት igrino@spc.va/ ንሕብር ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም ኣብናይ ፅባሕ መደብ ፈነወ ክሳብ ንራኸ ብብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ ላውሌቶር ኢየሱስ ክርስቶስ